0: ፈርሚየር ላይ ታ ፈርሚየር ማፓንቱጃ
1: ኤሌሶን እንቹጃ ማኮንድ ኦሪጂናል አፓቲሊ ኩላይሞ ሙሽማና ያትቬለ ሊታው ለ12 ሊግ ዚነ ሊያካኒ አንዲፓታ ዳው ኩላይሞ አንዲካ ኤሴ 58
2: ዋስከ ሙስ